ዋሻል ኳኩዬ አመጣለሁ ብለው ኳኩዬ ሰው እንዴት ይዋሻል ኳኩዬ ማበል እንኳን አንተን ኳኩዬ ምድር ያበላሻል ኳኩዬ

መጀመሪያ እንደምን ጨበጥ መዳበስ መጓምኘት ትትዬ መጨበጥ ከዛ በኋላ ትትዬ ትትዬ ወርማፕ ከዛ በኋላ ትትዬ ጊዝል ከዛ ደግሞ ዲስኩማ ፋፈክሻል እንዴ ላርገ የኔ ጌታ እንዴ ለሆነልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ አዎ ታፈቅሪኛለሽ አዎ ትወጂኛለሽ አዎ በእውነት እኔ ልሙትልህ ታፈቅሪኛለሽ አዎ ይጣፍጣል አዎ ላውጣው ና ና ና ና

በሏ ይቀባ ጉንፋን ካልያዘው ይህ ፈሬ ሲፈራ ጊዜ ከመሳኑ ጋር ይገባል ሚዜ ከመሳኑ ጋር ይገባል ሚዜ ይበቅላል ብላ የወለደችው እቱትም በጦር ያሳተበችው ጉንፋን እናቱ የወለደችው አማቱ ቆራጭ የተጋባ

ድንጋይ ነፍናፋ ወንድ ምን ቢበድሉት ከሀገር አይሄድ ሀገር አይሄድ ከሀገር አይሄድ ተነሳ ጓዴ ተነሳ ልቤ ሙራይ መንገዱ የኑሯችን

ሀምሳ ቢወልድ ሽብልም ሀምሳ ነው ጉዱ ሽብልም መቶ ቢወልድ ሽብልም መቶ ነው ጉዱ ሽብልም መቶ ነው ጉዱ ሽብልም የተባረከው ሽብልም ይበቃላሉ።

አንዱም መቃብር ነው፣ ገጹም መቃብር ነው፣ አንዱም ይሄ ነው የናዝ ነው። የሰውን ነገር ወዲያ ትቶ ያምላክን ነገር ተመልክቶ ትሬ ቆርጥሞ አፈቶ

እንኳንን ወጋውት እስቲ ሰበር ጦሬ እንኳንም ወጋውት እስቲ ሰበር ጦሬ ስትጣቀል ወድ ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ ፈራፋከ ኪራፊ ድረቀጭን እንደሰሳ ልበሙሉ እንዳልበሳ የተስፈረፈው በተመለው ፍፈው የማያልፈው ፍራፌ ጦራለቃ ጦራው ድማጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ድረቀጭን እንደሰሳ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ቶማድሮ ገዳይ ያገሩን ጠላት ስንቅስ ሃይሞረው ያንድ ቀንራት ቶማድሮ ገዳይ ያገሩን ጠላት ፍራፋከ ኪራፍ ወንደለኝ ፍራ

ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም የቀድሞ ዘመን ስፍታት በጾም ቀናሳን

من سومه عیاو کملا به تو مشرونه وی همی ولا የኛ መድኃኒት አይነቶች በብዙ አሉን ቀሞች ነገር ግን እኔ ሳስበው ስራ ስሩ መልካም ነው ነገር ግን እኔ ሳስበው ስራ ስሩ መልካም ነው

የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ አይከለክልም ምግብን የኛ ስራቱን ከባድ እንዲያው በባዶ ሆድ የኛ ስራት ከባድ እንዲያው በባዶ ሆድ የጌታችንን ጠባይ ያለኔ የሚያውቅ አለ ወይ ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው ማታ ለግብር መልካም ሰው ቀን ሲቆጣ

ናት። ቀጠሮ ያከብራል ሞት ሽማግሌ አይል ሕፃን ሞት ጠያቂ ነው ሁሉን አሁን ይመጣል በእውነት ሞት ብሎ አይቀር ሞት አሁን ይመጣል በእውነት ሞት ብሎ አይቀር

das Heile, endlich wird um Kanäle, hier mit Soro, legisie Madre, Janum. ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስገባለች እሷው ጠባ ሰው በሰው ላይ የገባ አላስገባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀር

ሳሩን ቅጠሉን አኳራ እውቀቱስ ያንተ መሰለኝ ባብነት አድነኝ እውቀቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናችን

ገልበጣ አበጣች የጎረቤቷን እያየች ጭነት መገልበጣ አበጣች የሰሞኑ ጋብቻን ድንቀነቱ ከቀድሞች ጉን መለየቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት

አገራችን ጎንደር ስማችን መንዜ ነው አገራችን መንዜ ስማችን ጎጃሜ በነካኩንና ጉዳችን በለያስ ገባጋሽ አይ አይ ሰዘ

አስደክተሽኛል ቅጠል ምናምን እንዲህ ያደርግም ፍቅርሽ ብቻውን የሷ ፍቅር አልቆ እኔ ሲጀምር የፉዲዲዲዲ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው

ልጄ ወንዳታው ልጄ ልጄ ወንዳታው አይ ወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን

መልሰኝ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬ ውካ ወገኔን አረ